0: ሄዱ። እኔም ሴቪን ሴድን ነው ወሎ ነው ማ ናሌን ዛሬ ሰው እንዳ ክርተን ክላን ዛሬ ክርተን ቁራሚ ታዳን ዛሬ ካገን ስሞን ዝ ላይ አይቻራተኝ ሲሚ ታዳን ዛ ላይ አይ ቴኪን ኬር ሴድን ያ ታይም ዲ አጀስቲን ዲዮ ታይም ዲ ቢሮ ወሎ ነው ማ አይን ማከከል ጅምባ ታይም ዲ ታይም ዲ ማቢያ
1: ክላዞሮ ሀረሚ ክረንቱ አድ ቱሱ ክሻና ላሻ ሰዋኝ ችዳይ ዘይነብ አልሃጂ አሊያ ሰድና ማዳፓንግ ድና ማዳፓንገው ተነስክ ማሩ ክላ ዳጅ ፑቱ ችዳሮ ሌታ ኩሩ አድ የማሳኛ ሙኮያ ክልታ ሎክቱ ፓልን ክላን በህና ስድ ፓንገት ሺ ችዳ አድ ትማንገና አሁ ኢንዲ ሎክቱ ፓልን ክልት ደማ ትማንገና ሺ ክላም ራማሮ ወሎ ነው ማ ረንግንም ድሚን አማ ክሻና እንዴ ክማየድ አወዶኒ ከሙ ክሻና ክማየ ጉልዝና ማ አድ ፌሮዋ ክማየድ ረክሳ ሰዲን ክላንዛ ሰራዋና ረክሳ ሰዲን ዋ አው ካዳቦ የንዘና ዲያ ዱሬ ከሰልጅን ክምቡ ዱሬ ሎክቱ ያከሄደጅን ችዳሮ ሌጅን ሽ ደወርቲን አ ሌዝ እሽያ ሳኛን ዘሙኮይ ካሱሶ ሳማሽ ሄስድን ለመር ፋቱዌ ለመር ና ችዳይ ኮ ሳኛ ሙኮይ አሁ ያከግማ ዲዮው ክላም ራማሮ ወሎ ነማ ቱማንግና አዴድ ረንግንም ድሚን ሰው አሁዶኔ ካሙዶ የደረዳ ዘረሚን ጉልዘናድ ኮርዶነ ሽሮት ድናድ ሸወሪ ክሻና ክማይሮ ፌሮዋ ክማይሮ ሸወሪ ቺን ስሰዋኝ ዴ ሶርናድ አውጉልዝናድ ክላንዛ አሰክ አማዘራሩ ወልዛ ሚንቲ ፈልአድ ወንዴ ፋይዳ ባሮ ከለክሳይ ቦንማ አዋ ካዳባንና ንሚን አው ቢያ አይማ ዲምባ ናብካታ ቢያ አዋ ካዳባንና ንሚን ዴ ፕሌዝና ሽፑቱ ክሻና ዴ በንዝና ዴ ኒክላማ ኢክሚያ አወር ረንግንባ ማባው ተነስ ኩማሮ ክላ ቺዳዶኒ ሙኮሄን ዳጂ ክማ ሀረሚ ክርንቱ ሎክትን ዴሳ ዳጂ ኡ ሎክትን ዴሳ ዲየው ሬታ ከከል ካጅሪ ክትማንግና እንድሮ ፕሌ አዳ ክሪኝ እሽያ ዳጂ ፐረስክረምዶኒ ፈልበልችት ቡድሜዳ ኮኘ ኮኘን

ግላ ዞሮ ሀረሚ ክርንቱ ፈረስ ክረምቱን ኛሪ ካኑሬዳ ክርንገው ቺ ሰዋኝ ችዳይ ፋቲማ ግሬማ ማዱዌለን ቱማኝ ለምቤጂ ነንዲያ ኩርኖ ዝና የኩሩ ተምተም ዛፋኑዋ ኤልሞቱዋይ ዳዚያላይ ሲዲያ ማውባሬ ክማይ ክሊዋ ስሌሮ አንዲ አርብስያ ዳጂ ወልቴ መውዱ ፕሪንስረያ ሰዋኝ ችዳይ ፋቲማ ግሬማ ማዱዴ ነንዲሮ ዶርዝ ሱዶ የታገት ክያን ማውር ማቱማንዶ ሎክታደ ባለ አርየ አዴማ ሎክቱ እንደደሳ ቱሎ ሮሚንቲ ያስክባው ዳጃዴማ ሳቱሎ ረካፕስዲያ ፍላ ፈርስክራማያ ሐዋራያ እንዳራሶ ሚታፊስኩ እስኩኑዳ ወያሮ ዳ ዘኚ ላውለዳ ዘኚ ግርኘ ዘኚን ሰው ባሪክ ማይ ክሊዋስ ለይሮ አንዲ አረብሲያ ዳጅወልቴ ፍለያ ክጂ ክጂ ተምተማ ፈርስክራማ ሞዱዋ ጅሪጅሪያ ኩራዴማ ሐዋራ ዶኔ ዳጂ ኩንቴኖ ኩዴ ነንዲሮ ኢታገትከን ሐራሚ ክርንቱ ነንዲሮ አስክርኛና ሳ አራክ ስዋለን ስታ ሀርሎክቱ አድሮሱ ድናሮ ነንዴ ሐዋራ ፈረስክረማ ኩራዴማ ፍለያ ነምኑ ክርኗሮ ዳጂ አላይ ሲዲያ ሱሱዶኔ ኢንጂኒያ ዶኝኔ ኮኛ አብስና ማይ አሊዋ ኡባሌ አሪ ሎክቱ አላን ቱሱ ነንዲያ ባናክና ዳጅዋን እንዲያ ሰይ ከምካፋ ክማይ ክሊዋ ስሌሮ አንዲያ ርብስያ ማ አሰላም።